እስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። አቤቱ አንተ ቸሩ መድኃኔዓለም፣ እግዚአብሔር ሆይ ተመሰገንኩ። ይህን ሁሉ ጊዜ አሳልፌ ይህ ሁሉ ጊዜ ሆኖ ዛሬም ያዋለሁ አመሰግናለሁ።